ባይን ሁሉ ባንቺ ያዘን አፈሰስከው በዚህ ዓለም መፈጠሬን አማረርኩኝ እምባዬ ፈሶ አልፎልኛል ያንቺ እምባ ግን ይቀጥላል